0: ሰላም አድማጮቻችን እንደምን አምሽታችኋል? ለረቡዕ ምሽት ያልናችሁን የቢቢሲ አማርኛ ዘገባዎችን ይዘን ቀርበናል። ለዛሬ በትግራይ ክልል እየተካሄደ ስላለው መጠነ ሰፊ አፈሳ
1: ትግራይ ጥላት ከቧታል ባሎቻችን እና ልጆቻችን ካለመጣችሁ ፍተሻ እናካሄዳለን አንላቀቅም አሉን።
0: በምዕራብ ጎጃም የታመመች ዶሮውን ለማሳከም ወደ ሰዎች ሆስፒታል ያመራው ታዳጊ
2: ተመጣጣማ እጅግ በጣም አዝኗል። እዚህ ላይ የሚነበቡ በጣም የጭንቀት እንትኖቻሉና በዛ ስሜት ውስጥ ሆኖ ነው የሚያናግረኝና
0: ፕሬዚዳንት ትራምፕ በቡድን 7 አባል ሀገራት ስብሰባ ስለ ታላቁ ህዳሴ ግድብ የተናገሩትን ይዘናል። አብራችሁን ቆዩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የታላቁ ህዳሴ ግድብ በግብጽ ላይ ተጽዕኖ ያሳደረ መሆኑን ተናገሩ። ፕሬዝዳንቱ ይህን ያሉት በፈረንሳይ

0: የተካሄደውና ዛሬ በተጠናቀቀው የቡድን 7 አባል አገራት ስብሰባ ወቅት ከግብጹ ፕሬዝዳንት አልሲሲ ጋር በተገናኙበት ወቅት ነው። ትራምፕ በዚህ ንግግራቸው በኢትዮጵያ የተገነባው ግድብ በግብጽ ላይ ችግር እየፈጠረ እንደሆነ አውቃለሁ ብለዋል።
1: Well, it's a great pleasure to be with my friend, the president of Egypt. He's respected all.
2: የግብጹ ፕሬዝዳንት ጋር በመገናኘት ክብር ይሰማኛል። እሱ በመላው ዓለም ታፈረና የተከበረ ሰው ነው። ግንኙነታችን ጠንካራ ነው። የግል ግንኙነታችንም ለረጅም ጊዜ እንዲሁ ጠንካራ ሆኖ የዘለቀ ነው። በዚህ በግድቡ ፕሮጀክት ጉዳይ ያገስኩት ነው። በጋራ እየሰራንበት ነው። ኢትዮጵያ ፍትሃዊ ባልሆነ መንገድ ነው ግብጽንና የግድቡን ጉዳይ ያስተናገደችው ያለችው። ከግብጽ ጋር ብዙ የንግድ ልውውጥ አለን። በናይል ጉዳይም እንወያያለን። ናይል መሆን ከነበረበት መጠኑ ዝቅ እያለ ነው ያለው። አይደለም እንዴ? በኢትዮጵያ ግድብ ተገንብቷል። ብዙ ችግር በግብጽ ላይ ያደረሰ እንደሆነ አውቃለሁ። ነገሩን ቀደም ብዬ ፈትቼው ነበር። ነገር ግን ምርጫ ተጭበርብሮብኝ ነገሮች ተበላሹ። ሌላ ፕሬዝዳንት መጣና ስለዚያ ስምምነት ምንም የማያውቅ ሆነ። እስኪ በድጋሚ ነገሩን እናየውና ችግሩን የምንፈታው ይሆናል።
0: የግብጹ ፕሬዝዳንት በበኩላቸው ለትራምፕ ትልቅ ክብር እንዳላቸውና በመካከለኛው ምስራቅ ሰላም አምጥቷል በሚል ዘለግ ያለ ምስጋና ለትራምፕ ካጅጎደጎዱላቸው በኋላ ይህንን ብለዋል።
3: واسمح لي فخامة الرئيس ايضا ان احنا
4: بريزيدنت ترامب هوي لرسو يالنين كبرنا ادناقوت لمجلس قالات ياترينيال ايه جدب بغبص لا يفتر ياللون اكل سلا مرداتو تالا كبرالين
3: اسجل في احترامي وتقدير ايضا لكم فخامة الرئيس
0: በትግራይ ክልል የተለያዩ ከተሞች የሚኖሩ ወጣቶች ከስራ ቦታቸው ከመዝናኛ ስፍራ እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን ለቢቢሲ ተናገሩ። የክልሉ ሰላምና ጸጥታ ቢሮም በትግራይ የተመለመሉ ወጣቶችን ለሰራዊት ያሰለጠነ መሆኑን ለቢቢሲ ትግረኛ ገልጾ የመልመላው ሂደት ግን በክልሉ መንግስት እንደሚፈጸም ተናግሯል። በላይን ጽጋብ የተሰራው ዘለግ ያለ የምርመራ ዘገባ ለራዲዮ እንዲህ ተሰናድቷል።
2: የጀነራል ታደሰ ጊዜያዊ አስተዳደር ከፈረሰ በኋላ በህዋትና በፌደራል መንግስቱ መካከለ ከባድ ውጥረት ተፈጥሯል። የጊዜያዊ አስተዳደሩ ፕሬዝዳንት ያሉበት ሁኔታ እስካሁን በይፋ አይታወቅም። በዚህም የተነሳ በክልሉ ሌላ ዙር ግጭት ሊቀሰቀስ ይችላል የሚል ስጋት የተፈጠረ ሲሆን የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ቢቢሲ የሰራው የምርመራ ዘገባ ያሳያል። ነገር ግን የአካባቢ መስተዳድሮችና የሰላምና ጸጥታ ጽፈት ቤቶች እየተካሄደ ያለውን ወታደራዊ አፈሳ አስተባብለዋል። አፈሳው መኖሩን የሚተርኩት ቀጣይ ታሪኮች ለደህንነት ሲባል የስም ለውጦች ተደርገውባቸዋል። ባዷ ከተማ የሚኖረው የአንዲት ልጅ አባት የሆነው ተስፋዬ ገብረ እግዚአብሔር በማክላይ ዞን በሚገኘው አህሰአ ወረዳ ልዩ ስሙ አዲፍታው በሚባል ቀበሌ በባህላዊ መንገድ ወርቅ በማውጣት ይተዳደራል። በዚህ በወርቅ ማውጫ አካባቢ የሰማሩ ወጣቶች ቀን ላይ ወርቅ ሲያወጡ ይውላሉ። ሌሊቱን በዚያው አካባቢ ትንሽ ድንኳን ዘርግተው ያድራሉ። ግንቦት 13 ከማለዳው 11 ተኩል ወደ ስራቸው ለመሄድ ከእንቅልፋቸው ሲነሱ ዙሪያቸውን በታጣቂዎችና በፖሊሶች ተከበቡ። 180 ወጣቶች አዲፍታው ወደሚባል ትምህርት ቤት ተወስደው በአንድ ክፍል ተቆለፈባቸው እዚያው አደረሩ። ለደህንነቱ በመስጋት ስሙ እንዳይገለጽ የጠየቀና ከተፈሱት ወጣቶች መካከል አንዱ በማግስቱ ግንቦት 14 ሲቪል የለበሱና የታጠቁ ሰዎች በመምጣት ወደ ግንባር ወደ ትጥቅ ትግል እንድንሄድ እንዳፈሱን ነገሩን ይላል። ወጣቶቹ በሶስት አውቶቡሶች ተጭነው በማክላይ ዞን ነበለት አቅራቢያ ወደሚገኘው ሰጉ ወደሚባለው ወታደራዊ ማሰልጠኛ እንደተወሰዱ ቢቢሲ ያነጋግራቸው ግለሰቦች አስረድተዋል። ማርያም ሸዊቶ ከሚባል ቀበሌ እንደደረሱ ተስፋይ ከአፈሳውና ከሚጠብቀው ወታደራዊ ስልጠና ለማምለጥ ከመኪና ከዘለለ በኋላ ጭንቅላቱ ላይ ጉዳት ደርሶበት ሆስፒታል እንደሚገኝ ወንድሙ ለቢቢሲ ተናግሯል። ጉዳቱም ከባድ ነው። የጭንቅላት ቀዶ ሕክምና ቢደረግ ለተም ይላል ወንድሙ። ስካሁን ራሱ እንደሳተ ነው መናገርም አይችልም። ሰባተኛ ቀኑንም ይዟል። የአሰአ ወረዳ ሰላምና ጸጥታ ጽፈት ቤት ኃላፊ አቶ ኤልያስ ገብሩ ይህ ለራስ ፖለቲካዊ ጥቅም ህዝብን ለማደናገርና ችግር ለመፍጠር ካልሆነ በስተቀር በዚህ ደረጃ የተካሄደ አፈሳ የለም በማለት አስተባብለዋል። በተመሳሳይ ግንቦት 17 በአብያዲ ከተማ አቅራቢያ በሚገኙ ሁለት የወርቅ ማዕድን ማውጫዎች አባግባና ሩባ ኻዛ ከሚባሉ አካባቢዎች የትግራይ ኃይሎች አርሚ 60 አባላትና ፊታቸውን የሸፈኑ ታጣቂዎች ከ700 በላይ ሰዎች እንዳፈሱ ቢቢሲ ትግርኛ ከተጎጂዎችና ከተጎጂ ቤተሰቦች መረጃ አግኝቷል። ቢቢሲ ትግርኛ በዚህ ጉዳይ ከአብያዲ ከተማ ከንቲባ አቶ ተክላይ ተስፋይና ምክትል ከንቲባ አቶ ዘራይ ሀጎስ ምላሽ ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። ዘካሪያስ ስሙ ተቀይሯል። ከወርቅ ማውጫ አካባቢ ፊታቸውን በሸፈኑ ታጣቂዎች በኃይል ከተፈሱ በመቶዎች የሚቆጠሩ ወጣቶች አንዱ ነው። በአፈሳው ወቅት ድብደባ፣ ማንገላታትና ተኩስ ጭምር እንደነበር የሚናገረው ዘካሪያስ ከጣንቋ አበርገለ፣ ቀይህ ተክሊ እና አብያዲ ወረዳዎች የመጡ 500 ሰዎች ወደ አብያዲ ከተማ ማዘጋጃ ቤት፣ ከቆላ ተንቤን የመጡ 200 ሰዎች ደግሞ በአብያዲ ከተማ ነዳጅ ማደያ አቅራቢያ ወደሚገኘው ግንባታ ወዳላለቀ ህንጻ በታጣቂዎች መወሰዳቸውን ይናገራል። ቢቢሲ ትግርኛ ያነጋገራቸው ሌሎች ሰዎች ከተፈሱ በኋላ ለከተማው ፖሊስና ጸጥታ አካላት እንዲሁም ለአብያዲ ከተማና ወረዳ አስተዳደር እንዳስረከቧቸው ይናገራሉ። በአብያዲ ከተማ ማዘጋጃ ቤት አዳራሽ የከተማዋ ከንቲባና ምክትሉ እንዲሁም የጸጥታ ኃላፊዎች በመምጣት ትዋጋላችሁ እንዳሏቸው ጨምረው አስረድተዋል። ከማደን ቁፋሮ የተያዙት ወጣቶች ወደ ትግል ነው የምትሄዱት አሉን። ልብስ ሳንለብስ ራቁታችንን ያለነው እቃችንና ሞባይላችን ሳንይዝ ከስራ ላይ ነው ያፈሳችሁን። ልብሳችንን እንኳን ልብሳልናቸው እነሱ ግን ሷ ያገባንም አሉን ብለዋል። ዘካሪያስ በተለያየ ጊዜ በትግራይ ውስጥ በተካሄዱ ጦርነቶች የቤተሰቡ አባላት መሰዋታቸውን ገልጾ ይህ ከተጣራ በኋላ መለቀቁን ተናግሯል። ከዚህም በተጨማሪ በአክሱም ከተማ ከመንገድ ላይና ከእግር ኳስ መመልከቻ ቤቶች በርካታ ወጣቶች መታፈሳቸውን ነዋሪዎች ተናግረዋል። በትግራይ ምስራቃዊ ዞን ውቅሮ ከተማ ልጆቻችሁን ወይም ባሎቻችሁን ለውትድርና አሰልፉ የሚለውን የአስተዳዳሪዎችን ቅስቀሳ ያልተቀበሉ ወደ 50 የሚጠጉ እናቶች ከግንቦት 13 ጀምሮ ለአንድ ሳምንት እንደታሰሩ ለቢቢሲ ገልጸዋል። በተለይም በአጋዚ ጣቢያ ወላጆች ስብሰባ ስላለ ወደ ቀበሌ እንድትመጡ የሚል የጥሪ ወረቀት ደርሷቸው ከሄዱ በኋላ ልጆቻችሁን ለውትድርና አሰልፉ እንደተባሉ ይናገራሉ። ከታሰሩት እናቶች አንዷ የሆነችው ወይዘሮ ሃንሳ ስሟ ተቀይሯል። ይህ የሞትና የሽረት ጉዳይ ነው። በላተኛ ኃይል እየመጣብን ስለሆነ ለትግራይ የድርሻችሁን አበርክቱ፣ ልጆቻችሁንም ባሎቻችሁንም አሰልፉ ተባልን ይላሉ።
5: ለአቅማዳም የደረሰ ልጅ አለሽ ስለተባለን ነው ወደ አንቺ የመጣ ነው። ልጄ እኔ ጋ አያድርም ስላቸው የገባበት ገብተሽ ተመጫዋለሽ አሉኝ። 8 ቀን ሙሉ በአጋዚ ጣቢያ ተቆልፈን ተዘግተን ሰንብተናል። ትግራይ ጠላት ከቧታል። ባሎቻችሁን እና ልጆቻችን ካለመጣችሁ ፍተሻ እናካሄዳለን፣ አንላቀቅም አሉን።
2: በጉዳዩ በቢቢሲ የተጠየቁት የውቅሮ ከተማ ከንቲባ አቶ ገብረ ሚካኤል ገብረ መድህንና የውቅሮ ወረዳ ሰላምና ጸጥታ ጽፈት ቤት ኃላፊ አቶ ገብረ ሚካኤል ተክላይ ለቀረበው ክስ በመሬት ላይ የሌለ ነጭ ውሸትና የአካባቢውን ገጽታ ለማጠልሸት የሚቀርብ ክስ በማለት አስተባብለዋል። የትግራይ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍሳህ ኪዳኑ ወይም በቅጽል ስማቸው ፍሳህ ማንጁስ ጥያቄ ቀርቦላቸው የነበረ ሲሆን የጽህፈት ቤቱ ኃላፊ አቶ መብራህቱ ኃይሉ በጀነራሉ ፈንታ ለቢቢሲ ይህንን ብለዋል።
6: ህዝብ የሚያስተዳድረው የትግራይ መንግስት መልምሎ የሚያቀርብልን መቀበል እንጂ እኛ ማሰለፍም ሆነ መመልመል ላይ ምንም አይነት ተሳትፎ የለንም። እኛ እየሰራን ያለነው ከክልሉ መንግስት ተቀብለን ነው። እያሰለጠንን ያለነው ሰራዊት ቁጥር ግን ልነግርሽ አልችልም፣ ሚስጥር ነው።
2: ቢቢሲ ትግርኛ የህወሓት ሊቀመንበር ዶክተር ደብረጽዮንና ምክትላቸው አማኑኤል አሰፋን በቀጥታ ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። በተለያዩ የመልእክት ማስተላለፊያ መንገዶች ለቀረበላቸው ጥያቄም መልስ አልሰጡም።
0: አድማጮች አሁን ደግሞ የመሸጋገሪያ ዜናዎችን ላሰማችሁ። የቡድን 7 ሀገራት ኢራንና አሜሪካ ቀጣይ ስምምነት ላይ እንዲደርሱ ጠይቀዋል። ለዚህም የድርሻቸውን ለማበርከት ዝግጁ እንደሆኑ አባል ሀገራቱ በጋራ ባወጡት መግለጫ አስታውቀዋል። የካናዳ ዜግነት ተሰጥቷቸው የነበሩ አሜሪካውያን እንዲመለሱ ተነግሯቸዋል። ቢቢሲ የተመለከተው ደብዳቤው ዜግነቱ በስህተት ተሰጥቷቸው ሊሆን ስለሚችል እንዲመለሱ ይጠይቃል። ትራምፕ በስምምነቱ አተገባበር ደስተኛ ካልሆኑ ኢራን ላይ ጥቃት መፈጸም እንደሚቀጥሉ አስጠንቅቀዋል። የተደረሰው ስምምነት ከኢራን ላይ ማዕቀቦችን ማንሳትን እንደማያካትትም ጠቅሰዋል። ዜናዎቹ እነዚህ ናቸው። ከሶማሊያ የተነጠለችው ሶማሊላንድ በእስራኤል የመጀመሪያው ነውቅና ካገኘች ከስድስት ወር በኋላ በኢየሩሳሌም ኤምባሲዋን ከፈተች። ኤምባሲው ይፋዊ የስራ ጉብኝት እያደረጉ ባሉት የአገሪቱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በምዕራብ ኢየሩሳሌም ተመርቆ ተከፍቷል። ከፕሬዝዳንቱ ጋር የተነጋገሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህዝቦቻችን መካከል ጥልቅ መንፈሳዊ ግንኙነት አለ ብለዋል። ይሁን እንጂ ሶማሊላንድን የግዛቷ አካል አድርጋ የምትመለከታት ሞቃዲሾ በሰሜን ሶማሊያ ከተገንጣይ አስተዳደር ጋር የሚደረግ ግንኙነት ሉዓላዊነቴን እንደመጣስ ይታያል ብላለች። ባለፈው ታህሳስ እስራኤል ለሶማሊላንድ ውቅና መስጠቷም አወዛጋቢ ነበር። ቻይና፣ ቱርክ፣ ሳውዲ አረቢያና የአፍሪካ ህብረትን ጨምሮ በርካታ ሀገራትና ድርጅቶች ውቅናውን ተችተዋል። ይሁን እንጂ እስራኤልና ሶማሊላንድ ግንኙነታቸውን እያጠናከሩ ነው። በአውሮፓውያኑ አዲስ ዓመት ጀማሩ አካባቢ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በሶማሊላንድ ዋና ከተማ ሃርጌሳ ይፋዊ ጉብኝት አድርገዋል። ሶማሊላንድ አብዛኞቹ የውጭ ሀገራት ኤምባሲዎች ካሉበት ከቴል አቪቭ ይልቅ የዲፕሎማቲክ ተልእኮውን በኢየሩሳሌም ለመክፈት መወሰኗ በጠቅላይ ሚኒስትር ኔታንያሁ ተወድሷል። እስራኤል እንደ አውሮፓውያኑ በ1967 የመካከለኛው ምስራቅ ጦርነት ነበር ምስራቅ ኢየሩሳሌምን የወረረችው። አካባቢውን በ1980 ገንጥላ የወሰደች ሲሆን ይህ እርምጃዋ በዓለም አቀፉ ማህበረሰብ ድጋፍ ያላገኘ ነው። እስራኤል ሁሉንም የኢየሩሳሌም አካባቢዎች ዘላለማዊና ያልተከፋፈለ ዋና ከተማዋ አድርጋ ታያለች። ፍልስጤማውያን ምስራቅ ኢየሩሳሌምን ወደፊት ለመመስረት ተስፋ ላላቸው አገራቸው ዋና ከተማቸው እንዲሆን ይፈልጋሉ። የፍልስጤም አስተዳደር የውጭ ጉዳይ ሚኒስቴር በተወረረው ኢየሩሳሌም ሶማሊላንድ በተባለ አገር ተከፈተ የተባለውን ኤምባሲ አውግዟል። ይህ እርምጃ የዓለም አቀፍ ሕግና የዓለም አቀፍ ቅቡልነት ጋር የተያዙ ደንቦችን በግልጽ የሚጥስ ነው ብሏል። ነገር ግን ኔታንያሁ በጥንታዊ መዲናችን ባሏት ኢየሩሳሌም ኤምባሲው መከፈቱን አመስግነዋል። ፕሬዚዳንት አብዱላሂ በበኩላቸው ኔታንያሁ ለሶማሊላንድ እውቅና ለመስጠት ላሳዩት ቁርጠኝነት አሞካሽተዋቸዋል። ጉብኝቱን አስመልክቶ ምላሽ የሰጠው የሶማሊያ የውጭ ጉዳይ ሚኒስቴር ግን የሶማሊያን አንድነትና መረጋጋት የሚያኮስስ ብሎታል። ሶማሊላንድ የሞቃዲሾ ማዕከላዊ መንግስት ከወደቀ እንደ አውሮፓውያኑ ከ1991 ወዲህ ራሷን እያስተዳደረች ትገኛለች። በአማራ ክልል ምስራቅ ጎጃም ዞን ደንበጫ ከተማ የታመመችበትን ዶሮ ወደ ሰዎች ሆስፒታል ይዞ የሄደው ታዳጊ ቃል ተገባለት። ማርቆስ አባዬ የተባለው የ12 ዓመቱ ታዳጊ ታማሚ ዶሮውን አቅፎ ወደ ሆስፒታል ያመራው ከሁለት ሳምንት በፊት ነበር። ይህንን የሚያሳየው ቪዲዮ በማህበራዊ ሚዲያ ከተጋራ በኋላ የበርካታ ሰዎችን ቀልብ መሳብ ችሏል። ቢቢሲ አሳዳጊውን አቶ ቀለመወርቅ አሞኘን አግኝቶ ስለሆነው ጠይቋቸዋል።
7: የተፈጠረው ታሪክማ በጣም አስገራሚ ነው። የኛ የቤት ራሱን ያሁን ብዙ ነገር አውቃለሁ፣ ግን ነገሩ ሁላ ከልጁና ካለው ታሪክ ከተፈጠረው አንጻር በጣም ተዝሞ ገርሞኝ ዝሞ እንደ ህልምና እንደ ራዕይ ነው የታየኝ። የተፈጠረው ነገር አዲስ ነገር በተለይ ማለት ነው ከኛ ውስጥ አሁን እንደ አዲስ ነው እንኳ ልጁ እንኳ የታየኝ ምንድን ነው ደሮዊትን ከገጸር ነው ሁሎችም ገጸር ነበር የሚኖሩ በቅርቡ ትምህርት ለማስተማር ትምህርት ይማር ብዬ ተገጸር አምጥቼን ትንስል ደሮዊትና ብሬ ነው ይዤ የምሄድ ብሎ እዚህ አምታማ ነበረ። አድኖ እዚህ ደግሞ አዳዲስ ስመጣ ታመመችበት። ስትታመምበት ትምህርቱን ሁላ እየተወ ደሮዊትን እየተንከባከበ ከዚያ ከተማው ደሮ ከተማ የሆነ መድኃኒ ደሮ ሐኪም ቤት እንደዚህ ሄዶ ባለሙያዎች ላይ ሄዶ አልድንለት ብላለች መሰለኝ ደሬ አልዳነችም እያለ ዝኖ ትምህርቱንና ከመብል ሁሉ አቋርጦ ዝኖ እንትን ሲል መጨረሻ ላይ በቃ ሆስፒታል ሲባል በሱ ሀሳብ ሁሉን የእንስሳትም የሰዎችም በቃ ማዳን የሚችል የተመሳ ሁሉን ማዳን የሚያክሙ መስሎታል። ይህንን ሲመስለው ቀጥታ ደሬ መዳን ያለባት በቃ ልትሞት ስለሆነ ቀጥታ ሆስፒታል ወስጄ ነው ማዳን ያለብኝ ብሎ እኛም አልሰማንም ነበረ። ሲወስዳት ሁላ የት እንደሄደ ምናምን አናውቅም። ሚዲያ ላይ ነው እንዲሁም ሰምቶ ሶስት ቀን አራት ቀን ቆይቶ ነው የሰማኝ።
0: ሌሎች ዶሮዎች አሉ እርሶ ቤት? እሱ የሚያድግበት ቤት?
7: የለም ከቤተሰብ የተሰጠችው ናት። ከዚያ ከቤተሰብ ተገጠር ሲመጣ የተሰጠችው ናት። ሌላ ደሮ የለም።
0: እንዴት ነው የሚንከባከባት?
7: ያያታል። ግን አተኩሩ ጉሯን ሁላ መሄጃዋን ጉድጓድ አለ፣ የእንትን ጉድጓድ አለ። ጉድጓዱን አቶ ያጥሯል፣ ይገጥመዋል። የሆነ ነገር ጉርድ አለ፣ ከዚያ እንዳታልፍ ይጠብቃታል። ከሌላ ደሮች ጋር ደግሞ እንዳትገናኝ ደግሞ ታቅቦ ያደርግላታል። ታይኖ አትለይም። አጠቃላይ ትምህርትና ደሮ የት ላይ ነበር ልቡ ያለ ማለት ነው። እንዲሁም ትምህርት እንትን ሲለው እንደ መጫን ሲለው አንተ ኧረ ተው ተዚያ ልብህን ከደሮ የት ላይ አንሳ፣ ልብህን ትምህርት ላይ ብቻ አድርገው ምናምን ይለው ነበር።

0: ይህን ክስተት በቪዲዮ ያስቀረው የደንበጫ የመጀመሪያ ደረጃ ሆስፒታል ነርስ ኡመር ጫኔም ታዳጊውን ያገኘበትን አጋጣሚ እንዲህ ያስታውሳል።
1: ታማበት ሄዳሳ ክማስ ሲባል ሐኪም ቤት መሆኑን ብቻ ነው የተረዳውና እኛ ሆስፒታል ላይ መጣው። እኛ ሆስፒታል ከመጣ በኋላ ብዙ ሰዎች ሊታለቁበት ምናምን ሲሞክሩ ኖርማሊ እኔ ከስራ እየወጣሁ ነበረ መስራዴት ወደ ቤት ለር ማለት ነው። ከዛ የልጁን በግነት ከፊቱ ላይ በመረዳት ነው ያው እንግዲህ ነርስ ስትሆኚ አንዳንድ የሚሰጥሽ መልካምነት እንትን ባህሪያትን የመረዳት አቅም ይኖራልና አዲንና ምናምን ብዬ አቆምኩትና እስኪ ነገር ማስረጃም ይሆናል በግነት በጣም ደስታሪና እያሰብኩና ቪዲዮ አንዳንድ ጥያቄዎች ስለደረዋ እየጠየቅ ቪዲዮን ሰራሁት ማለት ነው። ከዛ ቪዲዮን ነው ቲክቶክ ላይ ያጋራሁት በራሴ አካውንት። እዛ ሰው ደግነት ሲያይ ምናምን በጣም ተወዳጅ የሆነ ማለት ነው።
0: ፎቶውን እንዳየሁት ቅፍ አርጓት ፎጣ ለብሷል። ልክ እንደ ህፃን ልጅ ነበረ የያዛትና የነበረውን ስሜት እስኪ ንገረኝ።
1: እኔንም ያ ፊሊንግ ነው ኖርማሊ ትኩረት ሰጥቼ በትህትና እንዳይደናገር እንዳይደነግጥ ትኩረት አድርጌ እንትን ስለው የነበረ ምንድነው ለማረጋጋት እየሞከርኩ ነው እና በጣም ተጨናንቋል። በመታመሟ እጅግ በጣም አዝኗል። ፊቱ ላይ የሚነበቡ በጣም የጭንቀት እንትኖች አሉ እና በዛ ስሜት ውስጥ ሆኖ ነው የሚያናግረኝ እና መጨረሻ ላይ ያው ይህ የሰዎች የሚታከሙበት ቦታ መሆኑ ከገለጽኩለት በኋላ ተብቴና እንስሳት ሐኪም ቦታ ሄደው እዛ ማሳከም እንዳለበት ነው የነገርኩት።
0: የአሳዳጊውን ፈቃድ ጠይቀን ማርቆስን ዶሮውን እንዴት ወደ ሆስፒታል ይዟት እንዳመራ ጠይቀነው አጭር መልስ ሰጥቶናል።
2: ተንጓርሳ ድረው ወላ ሐኪም ቤቱ ዘዳስ ባለ ሆስፒታል ወሰድኳት። ሆስፒታል እዛ ሐኪም ቤት ዝገብርኤል አለ ብዬ ከዛውን ወስጄ የለም የሰው ሐኪም ቤት ነው ተባልኩኝ። ኋላ መጣሁ ተመልሼ።
0: እንዴት ሆነሽ ዶሮዋ ታዲያ ተሻላት?
2: ተሽሏታል።
0: የታዳጊው ቪዲዮ በማህበራዊ ሚዲያ ከተጋራ በኋላ በዶሮ እርባታ ዙሪያ የሚሰራው ትረስት አግሮ ኮንሰልቲንግ ቃል ገብቶለታል። ታዳጊውም የተገባለትን ቃል ለመቀበልም ዛሬ አዲስ አበባ ገብቷል። የትረስት አግሮ ኮንሰልቲንግ መስራችና ምክትል ስራ አስኪያጅ ዶክተር አቡኖ አንዳርጌ ታዳጊውን ለመደገፍ ድርጅታቸው ስለገባው ቃል ለቢቢሲ ይህን ብለዋል።
3: እኛ ቃል የገባንለት ሁሉ አኮሞዴሽን ችለን የአልጋውን የምግቡን የመጠጡን ነገሮችን ችለን ትሬኒንጋችን ሶስት ቀን ደግሞ መጥቶ ተከታትሎ ተምሮ ሰርቲፊኬት ሰጥተ ነው። በዛ ላይ ደግሞ 100 ዶሮ ከነመኖ ጭምር ለመስጠት ወይ ደግሞ ከነትሪንጋችን ጭምር ለመስጠት ቃል ይገባልለት።
0: እንደሰማሁት ከሆነ 12 ዓመቱ ነው እና እንዴት ነው የምታደርጉት ይህንን በኃላፊነት ለሱም ለመስጠት እንዲሁም በዘርፉ ላይ ትምህርቱን ለመማር ራሱ ገና አይደለም እድሜው?
3: ቤተሰቦቹ ካሉ በቤተሰቦቹ በኩል ያሉ ነገሮችን ኃላፊነት በተሟላ መልኩ እሱን ሰፖርት የማድረግ ነው ቃል የገባንለት።
0: ዝርዝር ዘገባዎችን ለማንበብ ድረ ገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት አትዘንጉ። ቢቢሲ ኒውስ አማሪክ የዩቲዩብ ገጻችንና የዋትሳፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። የዛሬውን በዚሁ ነው የምናጠናቅቀው። ነገ በሌሎች ዘገባዎች ጠብቁን። መልካም ጊዜ።
4: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማፍን ተማጭ

0: ተከታተለ ረቁም አላማፈ ኮላጃ ካነ ተከታተለ ነው ግንቦት ከተነ ይገለ ታነጭ ኩማነ ተነ ወደ እኔ ነው ከነ ባለኝ ሳውር ካንካን ካነ ረቁም አላማፈ ሰውራ ባይ ነገ ብላ ተሳማ ካነ ወለኝ አፍራፍ አፍራፍ ነው ከተነ ነው ተናሻ ባለ ተሰካው ጋር ልብ
1: ረቁም ኩንካ ሙደት
0: እየ ታውታን ኮነ ማለት ነው ያ ባገሮ ካነ ተደብ ነው ያ ባታተረ ተሰረቁ በዲገ ዲና ካንተሞ ሰኔ በዘደሽ አርጎና መከኛል ተይመንጀት ተራማኒ ትረሲሙ ከተነ ሰለቻ ትረ አመርጀን ሰኔ ኮነ ማፍቁረ ተርበስ ዘይና ነው
1: አኩል ማለ ማፍቁረ ተርበስ
0: እንጉባቴ እንጉባኒ ተጉረ አሚሳጋኒ ሰራ ረቁታኒ መንጀለኒ እንደ ሰኔ ረብዴ ያኒ ረቁታኒ ጉባኒ ሩ ሻራን ገከመለኝ መንጀለኒ
2: ፕሬዚደንትን ዩናይትድ ስቴትስ ዶናልድ ትራምፕ ሂዳሮም ሳይት ኢትዮጵያን ጃርተ መስረረት ተረኮ ጉዳ ኡማ ከጀሩዱበተ ትራምፕ ከና ከዱበተ ወልገይ ቢዮ ተበዳደኒ G7 ፈረንሳይ ትገገፍ ምረት ሂርማቹዳን ፕሬዚደንት መስረ አብዱል ፈታህ አልሲሲ ወጂኒ ወለርጉዳን የሮ መርየተንትደ ትራምፕ ዲማናይል ረትስ መስሪ ገርገረን ጅራጅደር
3: Well, it's a great pleasure to be with my friend, the President of Egypt.
4: President Masriyo Jinin, Walargu Koti, Kabajininati Agama, Inni, Gutwa Dunyat, Anabrati Dabalate, Namasodata Mafi, Kabajak Abuda, Hariron Bijo Talamani Kenya, Jabada, Akadun Fatis, Yerod Erad Af, Hariro Jabak Abna, Imma, Projekti, Hidabishani Kanal Gubbati, isagar garanjira walintane ratto jichajira ethiopian hala hakantanen imma masrifi hidakana adem sisajirti atomare imma kana qofason tane imma daldala ratis hasau demna masri walin hariro daldala heddu qabna atomale imma nail ratis ni mariyanna hangibishani nail tikacha dufera akasimiti ethiopia tammo hidi ijarame jira hidi ethiopia ti ijarame masri ratti rakko fidajira duran rakko kana furentu አተመለ ግዱቲ ፍለኖን ወሊን አሚ ገገፈሚ እምጭስ በበደ ሚያመረደ ቢኔ ድመከናላሌ ረኮ ከነኒ ፉራ
2: ትራምፕ አማንድራዊታ ሂዲሃሮም ሳይጃረሙ በጀነ ዩናይትድ ስቴትስ በጀተ ዩናይትድ ስቴትስ ንጃረም እጀቹን ረደደ ቢዳንዱበቹን ፈልሚሲ ሳታ የቱረም ያዳማ ከነ ከንከነሰ ከጀልቀባምቲ ሚዲያ ወሳረት ያደፈል ምሲሳከን ኡዳንጋም በገሙ ኢልሚ ፕሬዝዳንት ዩጋንዳ ከተኤፍ ያጀጃን ወሊገላ ሆምኖ ተወራና ዩጋንዳ ዋይ ወራና ካበ ኢትዮጵያ ትዴቤ ኤገሉ መለጀደሜ ሶዳ ጅሩ ያደከነ ጀነራል ማወዚ ካሪ ንጉባ ፉለ ፌስቡክ ፉለ ኤክስ ረት ይርጋ ገባ በረሰን ሆምኖን ትግራይ ረዴቢዳን ወራና አከኔ ገለጋ ፈተም ቡልቼንሰ ወለባጀቹዳን ካኖፍ ዋምቱ ሶማሊላንድ እስራኤል ራ በከምቲ ቢዩማ እርገርገቴ ጂአጃም ቦዳ ኢየሩሳሌም ጥምባሲ በነተን እስራኤል ተዳወና ዲፕሎማሲ ታሳ ከጅረን ፕሬዝዳንት አብዱራህማን መሐመድ አብዱላሂ ለኢየሩሳሌም ጥምባሲ ኤብሰኒ በነነይሩም ዶናልድ ትራምፕ ወለገልቴ ወሉበኖ ዩናይትድ ስቴትስ ፊ ኢራን መለተሰን ዮ ቲንቶለ ኢራን ረት ቦምቢ አከሮብሱድበተን ትራምፕ ከነከዶበት የአይቢዮታ G7 ጀደሙ ፈረንሳይ ትገገፈ መጨናቴ ፕሬዝዳንት መስሪ ወጅኒን ወለርጉዳን ኢፕሰበሎ ሚዲያ አፍ ወይተከነነቴን ፕሬዝዳንት ፈረንሳይ ኢማኑኤል ማክሮን ራሽያን ፈዲ ነጋቦሱን ቀብዶ ጀቹዳን ኮራ G7 እረት ዱበተኔ ወዱን ሰዓት ከናፍቀበነ ከነማ ደኛ ከነ ቲፒኤልኤፍ ውጥኔ ሴራ ሀገዱ አትነማ ደብሲሱ ረጋሱ ወርዶፈ ሄዱ ፈልሚሲሳ ዳቱሬ አማሞ ቢሮን ቡልቺንሳብ ነገኛ ናኖ ትግራይ ድርገጎተ ትግራይ ወራናፍ ለንጅሳ ከጅሩ ቢቢሲ አፋንት ግርፋት ሜራ ኩንስ ቲፒኤልኤፍ ወራና መርሳ ብራቲፍ ኮፓ ጅራቹን ያዶ ጭማው ሜጅራ ሀለ ቀበተማ አመ ትግራይ ከሰት አዴማ ጅሩ ኑትሙዳ ፋይል ኮ አብርሃም ብሩ ነብረጅራ አብርሃም ሜ ናኖ ትግራይ ከሰት ሀል ነገኛ ጅሩ ማልፈካታ
5: ገለቶሚ ሂርፓ ga waranaw galama boda tigray tinagabu suda foligalten ukasadabu pretoria malattaay ture oligalte sanordofe tigray kesat motumane yero ka tigray ijarameti ture motuman suni oji wangaragara ojeta ture tira hataw tigaru garagarumane gareti plf fi motumagidu galesa giddu ture ittuma fufe kana ordofe garenti plf jota murasadura motuma yero tigray kan oligalte pretoria buragudachudan hunday digudan manamare durani kan warana dura DBC

0: ወጣቱን ሆጂን ወራናፍ ነመጨለሉ ገይከኛምቲ ሞቱማ አማውንዴ ፈሜ ወሊንዱበዳ ሞቱማ ትግራይቱ ገልመሰሉፍ ከነጀቹኔ ዴቢ ከነጅራ
1: ናኑሌን ፖሊሲ መታዘኔ ጉርሜ ፈቹ ደንዳኔ ከነረከደርበ ወራናፊ ነሞተ ጨለሉ ከደንደው ሞቱማ ፌደራላቲ ከጉርሜ ሱደንደው ኦገይን ሴራ ቲበ ደርበ ከነስ ዱብዝኔ ቱሬ ካናዳ ከነሳኑ ካሰኔ አማ ዋን ትግራይ ከሰት ዴማጅር ዋን ሄራ ቢየቲ ፋልሶ ከታይሲ ኑ ካሰኔ ጅራኔ ሰበብ ንሳስ
0: ጌሳ ራያን ለማህንጅራቱ ናኑን ኡምና ኢትሳዮኪን አርሚ ኦፍ ኢሌንጅ ፈቹ እንደንዳው ካትዌት ኡምና ነገኛ ፖሊሲ አከሰከስ ሚሊሻ ብለንጅ ፈቹ እንደንዳ
1: ካናዳ አብርሃም ብሩ ዋይ ሃለት ትግራይ ከሰት ዴማ ጅሩረቲ ኡሬፈኑ በላ ደግፈቶ ዘከኝትም ተፍ ጉዳግለቶም ክራው ዴፈኖ ስፖርት ኢትዮጵያኑ ተበዋንጫ አዱኛ ሳውዲ አረቢያ ፊ ዩራጋይ ተበተን ረት ዋይ አላባ ለፈካው ላልሴ ዋንቲ አራሙላቴራ ተበቶነ ሳውዲ አረቢያ አላባ ሳኒ አከገሬ ካኒ ድሬረንከኝ ባተኒ ፋሩ ቢየሳኒ ፋርሰኒ ኩኒማሌ ፍላታ ሐምዛ ሁሴን
2: ተበዋንጫ አዱኛ በረኩመላ ማፍዲ ደሚጃ ካን ሳውዲን ጀልቀበጠበት ረቲ አላባን ሳውዲ ለፈንቃም ሰበቢን ሳማል አከሴራ ሳውዲ አረቢያቲ አላባን ቢጀቲ አከስማስ አላባን መስጊዶታ ከበጃፊ መስጊዶ ጉርጉዶ ለማን ቢጀቲ መካፊ መዲና ለፈንካማን ለፈካው ቆፈንቱ ወቶንታኔ ዋኑማ አላባሰና ገድ ጅሩረዩ ኢናፈሙ ኦልካሰሜ ባታማ ጀቹር አከስማስ ቢሻንስ ቱቁንቀቡ አከስማስ አሞ ዮ ሐሉን አላባሰና ኢራ በዲ ዮኪኒሞ ሐሉን ሳዮጅ ጅራሜ አሞ ዮ አላባንሱን ዱሎሜ እንገተማመሌ ዴቢኤ ሆጂረኖሉ ሰውበከነቲ ሳውዲን ተበከነ ዱርሲቴ አላባንጉና ከለፈንካምኔ ዱዳፊ ሴረከነ ኢፕሲቴ ፊፋ ጋፈቱ ፊፋ ኒስቶሌጀረ ሰውቢንዛ ፊፋን ከንኒ አመኑ ተቢዋንጫ አዱኛኩን ኤገለሙ ዱራስ ከንኒ ኢፕሴ ወንቲ ተበቶን ዮኪን ጎች ተበቶን ተበ ኤገሉ ዱራ ራወተን ሁንዲሳዩ ደገርቶታፊ ደገርቶት አከስማስ ተበቶታፊ ተበቶት ወልት ፍዱ ሀሪሮሳኒ ጭምሱ ከሰት ገይ ጉዳ ቀበጀዴ ዋን አመኑፍ ዋን ሳውዲን እስተ ከነስ ፉለቴ ሰበበ ከነቲ ሳውዲ አረቢያን ወይታ ዩራጋዋ የወጅኒን ተወጡ አላባን ሼ አከካን ወረካኒ ድሬ ረውኪን ሞ ስታዲየሚር አፈሜ ሚቲካን ፋሩብያለሳ ፋርፈተኒ ኦልካፈሜ ተወጥቶኒ ሀርከት ቀበተኒ ባተኒ ቲካን ፋሩብያለሳ ፋርፈተን ሰበበ ከን ሳውዲ ከነቲ ከን ዩራጋዋይስ ኦልካኤ ድሬ ረቱን አፈሚን ባተሜ ተበቶኒ ባተኒ ፋሩ ቢየልሳ ፋርፈተኒ ሩጀቹል ሃለከናን ፋሩን አላባ ቢያልሳ ሳውዲ ኦቶ አላባን ቢየቲ ለፈናፈሚን ተጳ ጀልቀባ ዋንጫ ዱኛ በርኩመላማ ደሚ ጃአረቲ ኦልካፈሜ ባተሜ ፋሩን ቢየቲስ ፋርፈተሜ ጀቹል
1: ዳጌፈቶተ ከኛ ሰገንታራ ከኑማን ጥምራ ሂርጳ ገመቹ ሲኒዴ ሱዳን ገላና በላይ ቆፔሱን ዴቪድ ኦኬሎ ጉማ ቴክኒካቲን ወጅኒን ቱረ ወደፈኖ ደብለታ ገመ ቲክቶኪ ፌስቡኪ መርሰሪቲ ከኛ አከሱማ ዩቲዩብ ምላችሁ እንደገቴና ስነንጀና ዋኑ ጨቀስተኔ ፈዱ ሲንገለ ተይፈና ለፍነ ጋብላው